አጋጨው የፖሊስ አነገር ሰሪ ሲገለጥ የእውነት መጋረጃ መግቢያ የለው ተባራሪ የበላ ባይ ተንኮለኛው በሺፍን ፍን የሚኖረው አሽሙር ቁርሱ ሐሜት ምሳው እውነት ስትፈርድ